ያልክበት ባገኝህና የሄድክበት መንገድ አዋራውን ቅሜ ያረፍክበት ጥላ ክንዱን ተሳልሜ ሞትኩልህ አንተ ልጅ በአንድ ቀን ታምሜ ይቁልኝ መቼ ነው ቅዳሜ የተጠነሰሰ